0: እንደምናመሻችሁ አድማጮቻችን ለማክሰኞ ሰኔ 23 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በመቀሌ ከቤተክርስቲያን ውስጥ ያብነት ተማሪዎች በግዳጅ ለወታደራዊ ስልጠና ተወስደዋል ስለመባሉ፣
1: ትራንዲቶቹ መርጠው እናንተ ድርጅቶች የቤተክርስቲያን ተማሪዎች አይደላችሁም ብለው ሰውሰው በግምት እስከ 20 የሚያክል ተማሪ በድርጅቱ ተወስደዋል ማለት ነው።
0: ከደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ጊዜ ማብቃቱን ተከትሎ ኢትዮጵያውያን ምን ይላሉ?
2: በቃ ድፍን ጥላቻ ነው። ምን መሰለ አሁን ለምሳሌ ኢትዮጵያ ለሳውዝ አፍሪካ ባለውለታ ናት። የማንዴላ ሁኔታ እንደምታቀው ነው። ይሄንን ሁላ የሚረዳ አይደለም ያውሩት ሁሉ።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ ዛሬ አበቃል። ይህን ተከትሎ በዚያ የሚኖሩ ኢትዮጵያውያን ስጋት ላይ መሆናቸውን ለቢቢሲ ተናግረዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ የሚወጡ ዜጎች ተቃውሟቸውን ማሰማት ያለባቸው ያለማስፈራሪያ ዛቻ ወይም ቀነ ገደብ መሆን እንዳለበት አስጠንቅቀዋል። ትናንት በስልክ ያነጋገርናቸውና በደቡብ አፍሪካ ዋና ዋና ከተሞች የሚኖሩ ኢትዮጵያውያንም ምን ሊከሰት ይችላል በሚል በፍርሃት ተሸብበን እንገኛለን ይላሉ። በቅድሚያ ያነጋገርነው በደቡብ አፍሪካ ፖርት ኤልዛቤት ከተማ ነዋሪ የሆነው ብርሃነ ሃጎስ ከሌሎች ከተሞች አንጻር እኛ ዘንድ በአንጻራዊነት ስጋቱ ቀለል ያለ ነው ይላል።
3: ዋና ዋናዎች ከተማ የሳውዝ አፍሪካ የሚባል ጆሃንስበርግ፣ ፕሪቶሪያ እና ኬፕ ታውን፣ ደርባን፣ ፖርት ኤልዛቤት ናቸው።
4: አንተ ፖርት?
3: እኔ ፖርት ኤልዛቤት።
4: እሺ፣ ረጅም ጊዜ ቆይተሃል እዛ?
3: ፖርት ኤልዛቤት በጣም ቆይቻለሁ። ሲንስ 2010
4: 16 ዓመት ማለት ነው። እሺ፣ አሁን ያለው ሁኔታ ምንድን ነው የሚመስለው? በጣም አስፈሪ ነው? አስጊ ነው? ምን ምልክቶች አሉ? ስጋት ካለስ?
3: እርግጥ ነው አሁን ያለው እንደ መላ ሳውዝ አፍሪካ ከየው ያው በጣም አስቸጋሪ የሆነ ጊዜ ነው ያለው ስለእውነት። በተለይ በዚህ በሾፕ ቢዝነስ ላይ የተሰማራው ኢትዮጵያውያን፣ ኤርትራውያን በሙሉ በጣም ከባድ ውስጥ እንዳለ ይታወቃል። አጋጣሚ ሆኖ እዚህ እኛ አካባቢ ያለንበት የተሻለ ቢሆንም ግን ብዙ ስጋቶች አሉ፣ አስፈሪ ነገሮች አሉ፣ ግን የተሻለ ነው ማለት ይቻላል።
4: ጆበርግም ደርባን ከምሰማቸውም ከጓደኞችም ሊሆን ይችላል። ምንድን ያለው ሁኔታ ምንድን ነው የሚሏቸው? በጠራራ ፀሐይ ዘረፋዎች እንደዚህ እንደሚደረግባቸው ሰማለን። እስኪ ንገረን አንተ።
3: በጣም ያስፈራል። ልቀቁልን ነው በቃ፣ ሀገራችን ውጡልን ነው። እርግጥ ነው ይህ የመንግስት ሀሳብ አይደለም፣ የመላው ሳውዝ አፍሪካ ህዝብም ሀሳብ ላይሆን ይችላል። ግን በተለይ በኳዋዙሉ ናታል ኤሪያ ያሉ ወንድሞቻችንን ያለው ችግር ህዝብ ለህዝብ ማለት ይቻላል በሙሉ በጣም የተዘረፈ ወንድሞቻችን አሉ፣ ሜዳ ላይ የወደቁ ወንድሞቻችን አሉ። ያላቸው ንብረት በሙሉ ተወስዶ በጣም ብዙ ችግር የፈጠረባቸው ወንድሞቻችን አሉ። አስቸጋሪ የሆነ ጊዜ እያሳልፍ እንዳለን አውቃለን። ስለዚህ አይደን ነው መንግስት መፍትሄ እናደርጋለን፣ ህገወጥ ነው፣ እንደዚህ ማድረግ አይቻልም ይላል፣ መግለጫ ያወጣል፣ በየጊዜው መግለጫ ያወጣል። ግን ያው አክሽን ላይ ስታየው ብዙ ለስደተኛው አጥጋቢ የሆነ ነገር ሲያደርግ አይታይም።
4: ድባቡን ገልጸህልኛል። ምንድን ነው ያሰባችሁት?
3: እኛ ባለንበት አካባቢ ትንሽ ያው ጠንከር ያለ ኮሚኒቲ እንትን አለን። የኢትዮጵያውያንና ኤርትራውያን አጠቃላይ በአንድ ላይ ሆኖ ጠንከር ያለ ኮሚኒቲ አለን። ያን ኮሚኒቲ ደግሞ ምንድን ነው ከመንግስት አካላቶች ጋርና ከቅርብ የሆኑ የአካባቢ አስተዳደሮች ጋር በቅርበት ይሰራል። እዚህ አካባቢ ያለው ህብረተሰብም የቦሳ ነው የሚባለው አገናዛቢ ነው። በጣም ይጠይቃል ለምንም የሚል ህዝብ ነው ያለው እና ጥሩ አመለካከት ያለው ህብረተሰብ ነው ያለው። ከመንግስት አመራሮችም ጥሩ ግንኙነት አለን። ይህን ያህል የሚያሰጋ ነው ብለን አናስብ። የመጨረሻ ነው ማለት ሲባል ለቀንላቸው እንድንወጣ ነው እንጂ ምናልባት ካለቀቃችሁ ከዛ ኋላ የሚመጣውን ነገር ታዩታላችሁ ነው የሚሉን። ብዙ የተዘጉ ሾፖች ግን በጣም በተዘጉ ቢዝነሶች ግን አሉ። በሌላ አካባቢ በጣም በተለየ እንትን የከፋ ነው ብዬ አስባለሁ። በእኛ ግን ካለው ከህዝቡ ትንሽ አመለካከትና ከመንግስት ጋር ሰራተኞች ወይም ከመንግስት ባልደረባዎች ጋር ተጣምረን ኮሚኒቲው ጠንካራ ከመሆን አንጻር የተሻለ ነው ብዬ አምናለሁ።
4: ኮሚኒቲ ስትል በኤምባሲ በኩል የምታገኙት እርዳታ አለ? በኢትዮጵያ ኤምባሲ በኩል
3: ኤምባሲ ጋር የምናገኘው እርዳታ ምንም ነገር፣ በጣም በማሳዝን ሁኔታ አሁን ትልቁ ፈተና የሆነብንን ያለን ያፈራነው ንብረት በሙሉ ለአስራ ምናምን ዓመት ያለን እዚህ ሀገራችን ጥለን የወጣንበት ምክንያት ወደን አይደለም፣ ያው በተለያየ ምክንያት ወጥተናል። በችግር ምክንያት፣ በፖለቲካ ምክንያት ወጥተናል። እና ያን ችግር አገራችን ሊያስመልሰን የሚችል ነገር ስለሌለ ኢትዮጵያ ኤምባሲ በአሁኑ ሰዓት ለእኛ የሚያደርግልን አለ ብዬ ማስበ ምንም ያየሁትም የሰማሁትም ነገር የለም። ቃል መግለጫ ያወጣልና ያለን ጥንቃቄ አድርጉ ምናምን ከማለት ውጭ ሌላ ነገር ሲያደርግ ወይ ደግሞ ሲከላከልልን ያየነው ነገር የለም።
4: ከሀገር ለቀው የወጡ ግን አሉ እንደ የሰማው በዚህ ስጋት የተነሳ
3: ከሀገር ወዴት ይወጣሉ? አሁን ከሀገር ቢወጡ እኮ ወደ ሀገራችን ነው የሚወጡት፣ ወደ ኢትዮጵያ ነው መሄድ ያለባቸው። እና አሁን ያለው ሁኔታ ወደ ኢትዮጵያ የሚያስመልስ ነገር አይደለም። ተቸግሮም ቢሆን እዚህ ነው ያለው ሰው ሁሉ ችግር ላይ እንዳለ ነው።
0: ሌላ በጆሃንስበርግ ከተማ ነዋሪ የሆነና ስሙን መግለጽ ያልፈለገ ኢትዮጵያዊ እሱም ሆነ ወዳጆቹ ዛሬን ጨምሮ ከሰሞኑ በከፍተኛ ስጋት ውስጥ ሆነው እያሳለፉ እንደሆነ ይናገራል። በድፍን ጥላቻ ውስጥ ያሉ ደቡብ አፍሪካውያን አንዳች አደጋ ሊያደርሱብን ይችላሉ የሚል ከፍ ያለ ስጋት በስደተኞች ዘንድ እንዳለም ለቢቢሲ አስረድቷል።
2: በቃ ድፍን ጥላቻ ነው። ምን መሰለ፣ አሁን ለምሳሌ ኢትዮጵያ ለሳውዝ አፍሪካ ባለውለታ ናት። የማንዴላ ሁኔታ እንደምታውቀው ነው። ይህንን ሁላ የሚረዳ አይደለም የአሁኑ ትውልድ። ለፍቶ የሚኖር ማህበረሰብ ነው ያለው፣ ዜጋ ራሱ ቀጥሮ የሚያሰራ ነው ያለው እና ይህንን ሊረዱ አይችሉም። ቢዝነሱ ላይ ገብቶ መስራት የሚችሉ ሰዎች አይደሉም በእርግጥ። ነገር ግን ድፍን ጥላቻ አለ፣ በቃ ውጡልን። ዝም ብለህ ደግሞ ስንት ነገር መዋለ ንዋይ ያፈሰስክበት ቢዝነስ ለቀምት ወጣ ነገር ቀላል አይደለም እና
4: ለምሳሌ በሱቃችሁ በኩል እንደዚህ ሲያልፉ ምንድን ነው የሚሏችሁ?
2: እነሱ የሚሉት የእኛ ስራ ተሻማችሁ፣ ቢዝነሱ በእናንተ ቁጥጥር ነው ያለው፣ ይህንን ነው የሚዝቱት። ስለዚህ መውጣት አለባችሁ ነው። እኛም ለማስረዳት ብትሞክርም ፍላጎት ከሌለ ማንም ሰው ሊሰማ አይችልም አይደለ? ምን አይነት ችግር ነው የፈጠረው ስደተኛው በእናንተ ላይ ብለህ በስርዓት እንኳን ቁጭ አድርገህ ለማውራት ብትሞክር አይሰሙህም። ስለዚህ ያለው ድፍን ጥላቻ ወዴት እንደሚያመራ እንግዲህ ከእግዚአብሔር ጋር መጠበቅ ነው የሚሆነው። ማለት በምን ሰዓት መጥተው እንደሚዘርፉ አታውቅም። አቤት ብሎ መንግስትን ጠበቅ ያለ ክትትል ያደረገበት አይደለም ሁኔታው። ማለት ሰው ያለፋው የለፋበትን ሰው የሰራበትን ሀብት እየተዘረፈ ዲሞክራሲ ሊባል አይችልም። በምን አይነት መዘኛ እንደሆነ አይገባኝም።
4: ህገወጥ ስደተኞችን ነው ወይስ ወረቀት ያላቸውንም ነው ውጡ እያሉ ያሉት በዚህ ሰዓት?
2: አሁን ድፍን ጥላቻ ነው፣ በቃ ማንገላታት ነው። ወረቀት ቢኖርህም ባይኖርህም ማንም ሰው በአንድ ቀን ወረቀት አያገኝም። ገብቷል? ፕሮሰስ አለ ሁሉም ነገር። ትላልቅ ቢዝነስ ያለው ሰዎች እኮ እዚህ ሀገር የቆዩ ናቸው። ግን ጥላቻው ድፍን ነው እያልኩ ነው፣ ውጡ ነው በቃ።
0: አራያ ግርማይ ኢስተርን ኬፕ ዞን ኪንግ ዊሊያምስ ከተማ ነዋሪ ነው። በርካታ ስደተኞች በጭንቀት ወደ ጎረቤት ሀገር እየሸሹ መሆኑን አይቻለው ይላል።
5: እድል ያገኘ እየሄደ ነው። እዚህ ያለ ደግሞ በጣም ኃይለኛ ፍርሃት ነን ያለ ነው። የመንግስት ሎው ኢንፎርስመንት ኤጀንሲ ደግሞ ሁኔታው ለመረጋጋት ትንሽ እየመኮር ነው። ዞሮ ዞሮ ግን ጋ ነው የምናየው።
4: እየወጡ ነው ስትለኝ ከየት ወደ የት ነው የሚወጡ?
5: ወደ ጎረባብት ሀገሮች፣ ወደ ዚምባብዌም፣ ወደ ማላዊም ሰው እየሄደ ነው። በፍርሃት ያው ሰው እየለቆ እየወጣ ነው።
0: የዜጎቹን ሁኔታ በተመለከተ በደቡብ አፍሪካ የኢትዮጵያ ኤምባሲን ለማግኘት ያደረግነው ሙከራ አልተሳካም። ሆኖም ከቀናት በፊት በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ ማሳሰቢያ ማውጣቱ ይታወሳል። በትግራይ ክልል እየተካሄደ ያለው አስገዳጅ ወታደራዊ ምልመላ ተጠናክሮ መቀጠሉን በቅርቡ ቢቢሲ የሰራው የምርመራ ዘገባ አረጋግጧል። ከዚሁ ጋር ተያይዞ ባለፈው ሳምንት ሐሙስ ዕለት ከ20 የማያንሱ የአብነት ተማሪዎች በግዳጅ ለወታደራዊ ስልጠና መወሰዳቸውን አንድ የቤተ ክርስቲያን ምንጭ ለቢቢሲ ተናግረዋል። የአብነት ተማሪዎቹ የተወሰዱት ጭንብል በለበሱ ታጣቂዎች መሆኑንና አሁን በትክክል የት እንደሚገኙ ማወቅ እንዳልተቻለ አንድ ስማቸውን መግለጽ ያልፈለጉና በጽርሐ አርያም ቅዱስ ገብርኤል ቤተ ክርስቲያን ኃላፊ የሆኑ አባት ለቢቢሲ አረጋግጠዋል።
6: ሁኔታው እውነት ነው፣ በጣም የሚያሳዝን ሁኔታ ነው። እንግዲህ አብነት ተማሪ ማለት የቀደ ተማሪ የሚበላ ነገር የሌለው በችግር ላይ የሚኖር ተማሪ ነው። ትግራይ መላ የመጣ ተማሪ ነው። እዚህ በአራት ጉባኤ በቅዳሴ፣ በአቋቋም፣ በዱባ፣ በቅኔ የሚማሩ ከ300 በላይ ተማሪ አሉ። እስካሁን ሲማሩ ቆይተዋል። ነገር ግን በዚሁ ባልተጠበቀ ሰዓት ባልተጠበቀ ጊዜ ድንገታዊ ተጠቀሰው ያው ቀን 18 ወደ 19 አጥኛ በሌሊት ማለት ልክ በአምስት ሰዓት ሐሙስ ዕለት ለአርብ አምስት ሰዓት አካባቢ ሌሊት ማለት ነው ማንነታቸው ባልታወቁ ሰዎችን የሚያድሩት ጎጆውን በእግራቸውን መዝያው እየመቱ ነው ጽብለው ሰው ወደ ውጭ አውጥተው ሰብስበው ትላልቆቹ መርጠው እናንተ ድርጅቶች የቤተክርስቲያን ተማሪዎች አይደላችሁም ብለው ሰብስበው ቁጥራቸው በውል ባይታወቅም በግምት እስከ 20 የሚያክል ተማሪ በድርጅቱ ተወስደዋል ማለት ነው።
7: ምን ያክል ታጣቂዎች ናቸው? እነማን ናቸው? ይታወቃሉ ወይ?
6: ማንነታቸው አይታወቅም። ምክንያቱም እግራቸው ተሸፍነው ፊታቸውም በማስክ አድርገው እንዳይታወቁ ከነሱ ውስጥ የታወቀ አንዱ የቤተክርስቲያን ዋርድያ ብቻ ነው እንጂ እሱም በሆነ ምክንያት ታወቀ እንጂ ማንነታቸው አይታወቅም።
7: ከጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን መቀለ የቆሎ ወይ ደግሞ የአብነት ተማሪዎች 20 የሚሆኑ በታጣቂዎች ታፍሰው ተወስደዋል ያለው። እሺ ወዴት እንደተወሰዱ እንደ ቤተክርስቲያኑ አስተዳደር አውቃቸዋል? ጠይቃቸዋል? ለሚመለከተው አካላት የት ነው ያሉት አሁን ተማሪዎቹ?
6: እስካሁን የት እንዳሉ አድራሻቸው ይነግረንም አጥተናል። የት እንደገቡ ይመጣሉ ለመርመራ ለማጣራት ነው ያለ እንጂ ይመለሳሉ። ካርፓክስን ተቀመጡ እናንተ ተብለን እስካሁን የምንመለከተው ማካል ሚጠይቅ እስካሁን በግልጽ የተነገረኝ የለም። አድራሻቸውን አናውቅም። እነሱ ራሳቸው ተማሪዎች ግን ወደ መምህራኖቹም ደውለው እዚህ ግማሻችን እዚህ ሀይቅ መሳን ያለን ሀይቅ መስካል አት ግማሾቹ ደግሞ በምዕራብ አካባቢ ነው ያለ ነው ቦታው በውን አናውቀውም። ነገር ግን በዚህ ነው ያለን።
7: እኚህ ተማሪዎች ከእናንተ ከቤተ ክርስቲያኑ አጸደ ገነት የተወሰዱ ናቸው እና አሁን በአጽዊ ሀይቅ መስሐል በሚባል አካባቢ እንዲሁም በመዕራባ አካባቢ እንደተወሰዱ ነግሯቸዋል። ምን አይነት ሁኔታ ውስጥ ነው ያሉት? ማረሚያ ቤት ነው? ወታደራዊ ካምፕ ነው? ምንድን ነው?
6: ምናልባት እኛ በሳይ በማናውቀው እነሱ ግን ያው ካምፕ ማሰልጠኛ ነው ያሉት።
0: ቢቢሲ በትግራይ የተለያዩ አካባቢዎች እየተደረገ ያለውን የግዳጅ ወታደራዊ ምልመላ አስመልክቶ በቅርቡ በሰራው ዘገባ ላይ የክልሉ ሰላምና ጸጥታ ቢሮ በአሁን ወቅት ተመልምለው ለመጡለት ወጣቶች ወታደራዊ ስልጠና እየሰጠ መሆኑን ለቢቢሲ ያረጋገጠ ሲሆን የምልመላ ሂደቱ ግን በትግራይ መንግስት እንደሚካሄድ መግለጹ ይታወሳል። የአብነት ተማሪዎቹን ጉዳይ በተመለከተ የህወሓት ቃል አቀባይ ሚካኤል አስገዶም ድርጊቱን ለማጣራት መሞከራቸውንና ሐሰት መሆኑን ሆኖም ከሆነ የሚያው ዙት መሆኑን ቤተክርስቲያን የሚያስገባ ምንም ነገር እንደሌለና የመቀሌ ወጣት በነጻነት እየተንቀሳቀሰ ነው ሲሉ ለቢቢሲ ተናግረዋል።
8: አጋጣሚ ሰምቼው ለማጣራት መኩሬ ነበር። በተጨባጭ እንደሱ አይነት እንቅስቃሴ ጥምጥ ያለው እንቅስቃሴ እንዳልሆነ ነው ያረጋገጥኩት። አሁን መቀሌ አሁን የተረጋጋ በጣም ብዙ ወጣት አለ እንዳሻው ነው የሚንቀሳቀሰው ነጻነት አለው። በሆነ አካባቢ መቀሌ እንደዚህ አይነት እንቅስቃሴ እስካሁን እኔ አይቻላቅም ልክም አይደለም።
4: ይሄን
8: አይደለምና የቤተክርስቲያን ተማሪዎች ቤተክርስቲያን ተገውቶ የትኛው መንደር የመቀሌ እንደዚህ አይነት ምልክት የለም። ምክንያቱ ሳጠናው ግን አንድ አጀንዳ ፈጣሪዎች አዲስ አበባ ሆነው እንደዚህ አይነት እንቅስቃሴ ትግራይን የማጠልሸት ወጣቱ ተረጋግቶ እንዳይኖር ከትግራይ እንዲወጣ የሚያደርጉ የተደራጁ ወጣቶች እንዳሉ ከአዲስ አበባ የተላኩ መረጃዎች አግኝተናል።
4: ይሄን ግን ያገኘነው ከይቅርታ ጋር ላቋርጦት ይሄን ያገኘነው ከትግራይ ከዚያው አካባቢ ተወሰደብን ከሚሉ ቤተሰቦች ከሐላፊዎች ነው። ከአዲስ አበባ የተቀበልነው አጀንዳ አይደለም። ይሄን ጉዳይ በተመለከተ ግን ምላሹ ምንድነው? አልተወሰዱም እነዚህ አብነት ተማሪዎች?
8: እኔም እኮ በቲክቶክ አይቼው ነው በመቀሌ ጽርሐ አርያም በሚባለው እንደዚህ ገጠመ ብለው ነው ለማጣራት መኩሬ ያልኩ።
4: አዎ እሺ አጣርተው ምንድነው የደረሱበት? ውሸት ነው ይሄ?
8: ይሄ ትክክል አይደለም። በቤተክርስቲያን በየትኛው እኔ መቀሌ ነዋሪ ነኝ ባይዘው በመቀሌ በየትኛው አካባቢ
4: ድርጊቱን እያወገዙት ነው ወይስ አልተካሄደም ነው ይያሉኝ ያሉት? ለማጥራት
8: አልተካሄደም ነው ይያልኩ ያለው።
4: እሺ
8: ቢኖር አወግዘዋለሁ። እንደ መንግስትም እንደ ድርጅትም እንደዚህ አይነት እንቅስቃሴ እንዲደረግ ፍጹም አንፈቅድም። ለማጣራት በመቆር ነው ግን እንደዚህ አይነት እንቅስቃሴ በተደራጀና ከአዲስ አበባ በሚላኩ ወገኖችን ተቀርጾ መልእክት ቀርጾ ነው እየሰሩ መሆናቸው ያረጋግጥነው ነገር እንዳለ ነው ያረጋግጥኩ መቀሌ ሙሉ ይሄ እንደዚህ አይነት እንቅስቃሴ የለም ነው ማለት አይደለም እና ቤተክርስቲያን
4: እኛ ያገኘነው አባቶች
8: በየመንደሩ ተሰብስበው አይደለም ነው ወጣቱ ለምን እንደዚህ ይደረጋል ለምን አላማ እንደዚህ ይደረጋል
4: ሰው ሚሉት እንዳለ ሆኖ አባቶችን አግኝተን አውርተናል ሌሎች ምንጮችም አውርተናል ልጆቹም ከሄዱ በኋላ ስልክ ደውለው የት ወታደራዊ ካምፕ እንዳሉም ገልጸዋል ይሄ ሁሉ ሐሰትና የተቀነባበረ ነው እንጂ አልተደረገም ይያሉኝ ነው
8: መልካም እንደዚህ አይነት በጣም ጥልቅ የሆነ ነገር አለን ካልክ አንተም ታቀርባለህ ምንም ችግር የለውም ይሄ እንደዚህ አይነት ምልክት ካለ እኛም ተጨማሪ እንቅስቃሴ አድርገን አጥርተን ምጃ መንወድበት ሁኔታ ይኖራል በፍጹም ግን እንደ ትግራይ እንደ መንግስትም ይሁን እንደ ቲፒኤልኤፍ ይሄን ድርጊት አይፈቀድም በእንደዚህ አይነት የወረደ መመሪያም የለም ደግሞም ቤተክርስቲያን የሚያስገባ ምንም ምክንያት የለም ነው ማለት
0: አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በጋና መዲና አክራ በተከሰተ የጎርፍ አደጋ ሳቢያ ቢያንስ 13 ሰዎች መሞታቸውን የሀገሪቱ የእሳት አደጋ መከላከያ መስሪያ ቤት አስታወቀ። በቀጣይም ከሀገሪቱ ምስራቃዊ ክፍል መነሻውን ያደረገ አውሎ ንፋስ እና ዝናብ ሊኖር ስለሚችል ዜጎች እንዲጠነቀቁ ማሳሰቢያ ተሰጥቷል። በደቡብ አፍሪካ የጸረ ስደተኞች ተቃውሞ ምክንያት የጸጥታ ኃይሎች በከፍተኛ መጠን ተሰማሩ። ዛሬ ማክሰኞ በሀገሪቱ የተለያዩ ከተሞች የሚደረገው የጸረ ስደተኞች ተቃውሞ ወደ አመጽ ሊያመራ ይችላል በሚል ስጋት ነው በመላ ሀገሪቱ በርካታ የፖሊስ አባላት የተሰማሩት። ኢራን እንዳይንቀሳቀስ ከታገደባት 12 ቢሊዮን ዶላር ውስጥ ግማሹን ይለቀቅ መሆኑን የሀገሪቱ ፕሬዝዳንት መስዑድ ፔዜሽኪያን ተናገሩ። ይህም የአሜሪካና የኢራን የመግባቢያ ስምምነት አንዱ ይዘት ነው። የአሜሪካ ጠቅላይ ፍርድ ቤት ዶናልድ ትራምፕ በመውለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ አደረገ። አጭር ዘገባለን።
4: ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዝዳንት ዶናልድ ትራምፕ ያልፈነቀሉት ድንጋይ የለም። ጥረታቸው ግን ዛሬ ለመጨረሻ ጊዜ ውድቅ ተደርጓል። የአሜሪካ ጠቅላይ ፍርድ ቤት ባሳለፈው ውሳኔ ከሰዓታት በፊት ነው የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የሀገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገውን የዶናልድ ትራምፕ ጥረት አግዶታል። በሀገሪቱ ጠቅላይ ፍርድ ቤት የተላለፈው ውሳኔ ዛሬ እንደ ትልቅ ድል ተቆጥሮ መነጋገሪያ ሆኗል። ከዘጠኙ የጠቅላይ ፍርድ ቤት የእድሜ ዘመን ዳኞች አብላጫውን ቁጥር የያዙት 150 ዓመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። የጠቅላይ ፍርድ ቤቱ ውሳኔ ትራምፕን እንደሚያስቆጣ ይጠበቃል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮችን መፈለጋቸው አይቀርም። ጠቅላይ ፍርድ ቤቱ የትራምፕን ሐሳብ የቀለበሰው 6-3 በሆነ ድምጽ ነው። የአሜሪካ ዜጋ ካልሆኑና ሕጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዳያገኙ ለማድረግ ትራምፕ ፕሬዝዳንታዊ ትዕዛዝን ለመጠቀም ሞክረው ነበር።
0: United Kingdom ጥገኝነት ጠያቂዎች የወጣባቸውን 10,000 ፓውንድ መልሰው እንዲከፍሉ ለታደርግ ነው። በዩናይትድ ኪንግደም ውስጥ የጥገኝነት ፈቃድ የተሰጣቸው ሰዎች ገንዘብ ማግኘት ሲጀምሩ ቆይታቸውን ለመሸፈንና ለተሰጣቸው ድጋፍ ወጪ የተደረገውን 10,000 ፓውንድ ገደማ ገንዘብ መልሰው መክፈል እንዳለባቸው የሀገሪቱ መንግስት አስታወቀ። ዛሬ ማክሰኞ ለፓርላማ ይቀርባል የተባለው የጥገኝነት ጠያቂዎች ረቂቅ ህግ እንደሚያሳየው በቂ ገንዘብ ያላቸው አዋቂ ሰዎች በሚሰጣቸው ጊዜ ውስጥ ወጪውን መልሰው እንዲከፍሉ ይጠየቃሉ። ይህ ህግ ተግባራዊ የሚሆነው ዩናይትድ ኪንግደም ውስጥ የመስራት መብት ባላቸው ሰዎች ላይ ነው። ግለሰቦቹ አገሪቱ ውስጥ በቋሚነት የመኖሪያ ፈቃድ ለማግኘት ይህንን ገንዘብ ከፍለው ማጠናቀቅ ይጠበቅባቸዋል። የአዲስ አሰራር ለጥገኝነት ጠያቂዎች ድጋፍ ማድረግ ትክክል መሆኑን ነገር ግን ኃላፊነትም ጭምር እንደሆነ እንደሚያሳይ የሀገር ውስጥ ጉዳይ ሚኒስትሯ ሻባና ማህሙድ ገልጸዋል። ሰዎች አስተዋጽኦ ማድረግና የብሪታንያን ህዝብ በጎነት መልሰው መክፈል መቻል ሲጀምሩ ይህንን እንዲያደርጉ እንጠብቃለን ቃለን ብለዋል። በዚህ ቅድመ ሰረት በእስራ ላይ የተሰማሩና የተወሰነ የገንዘብ መጠን የሚያገኙ ስደተኞች ሂደት በሂደት 10,000 ፓውንድ መክፈል ይጠበቅባቸዋል። ገንዘቡን መክፈል የሚጀምሩት በወር ምን ያህል ገቢ የሚያገኙ ስደተኞች እንደሆኑ እስካሁን አልተገለጸም። በህጉ መሰረት የሀገር ውስጥ ጉዳይ ሚኒስቴር ክፍያውንና የሚከፈለውን ገንዘብ መጠን የመቀየር ስልጣን ይኖረዋል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን፣ የፌስቡክ እና የዩቲዩብ ገጻችንን እንዲሁም የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ምርጫችሁን ቲክታክ የምታደርጉ ደግሞ የቲክታክ አድራሻችንን @bbc news amharic ተከተሉ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ በዩቲዩብ እና በሌሎች ማማራጮች ታገኛላችሁ። የዛሬውን በዚያ በቃን። ጤና ይስጥልን።
9: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት